አዲስ በርጋያ ማንስተር ሰኙም ያ መንደፍታት ሳንከሩና ሊሃቱ አላንካሊንቻ ለንጋኛ ሃሃሃ ተሩና በደባር ሀቲ ታታሃን መማንዳኛ አያያያያያያ ጋዲስ መንገርሊን ማታ